ምንለ አብረይታኩ ሁሉም እንዳቆ ያክትልቦ መቅም ቤሸገላ ውስጥ መቀመ ችነት ችነት ሞ ምንለ ነው ብሎ ተራ ዳደገን አናረገን ሎን ተራ ነው